ህሉ ፖለቲካዊ ኩነታት ሃገርና ኣብዚ ጉዳይ እዚ ብዙሕ ህግቲ ኣብ ዘለሉ እዋን ገሊኦም ርእሰ ሊቃነ ጳጳሳት ወይ ቤተ ክርስትያን ዋላ ኣብ ባይቶ መደረ ከስምዑ ዕድል ክረኽቡ ኣለዎም ቢሎም ዝምግቱ ኣለዉ። በዚ ምክንያት እዚ እቲ ርእሰ ሊቃነ ጳጳሳት ግደ ቤተ ክርስትያን ሕጋውነት ፖለቲካዊ ተቋም ኣብ ሕቶም ምእታው ከም ዘይኮነ ኣብ ምብራህ ዝነበሮም ጥበብ የጉልሑ። ይኹን እምበር ቤተ ክርስትያን ብዛዕባ ህሉው ማሕበራውን ቁጠባውን ፖለቲካውን ክውንነት ዓለም ገለ ሓሳባት ከተካፍል ሙሉእ መሰል ኣለዋ። ኣብ ርእሲ እዚ እውን እቲ መልእኽቲ ናብ ኣዝዩ እተኸፋፈለ ህዝባዊ ባይቶ ክበፅሕ ብዝኽእል ቋንቋ ክመሓላለፍ ኣለዎ። ክትዕ ዝግበረሉ ኣርእስታት እውን ኣብ ጠረጴዛ ዘቕረበ እዩ። ሓደ ወሳነ ነጥቢ ናይቲ መደረ ብመሰረት መምህር ሳኤንዝ ርእሰ ሊቃነ ጳጳሳት ነታ ስልጣነ ስፓይና ኣብ ዝለዓለ ጥርዙ ዘብፅሐ ቤት ትምህርቲ ሳላማንካ ከም ርእሰ ማላውነትን ደቂ ሰባትን ዝኣመሰሉ ዝተፈላለዩ ኣርእስታት ኣብ ምምዕባል ፈላሚ ዝነበር ቤት ትምህርቲ ምዃኑ ዘስመሩሉ ሓሳብ ኣዝዩ ኣገዳሲ እዩ እንክብል ሓቢሩ ኣብ ትሕዝቶ መልእኽቲ ርእሰ ሊቃነ ጳጳሳት ኣብ ህዝባዊ ባይቶ ቤት ትምህርቲ ሳላማንካ ምስ ክርስትና ዓሚቕ ምትእስሳር ዘለዎ ናይ ፅፉፍ ምሁራዊ ኣተሓሳስባ ኣብነት እዩ። ብፍላይ ግዜያዊ ሓይሊ ወይ ምድራዊ ስልጣን ምድራት ከም ዘድሊ ከም ዘስተባሃሉ ገሊጹ። እዚ ብሓቂ ኣብዚ ናይ ሎም ዓለም ኣገዳሲ ዝኾነ ነገር እዩ። ኣብ ዲሞክራሲያውያን ሃገራት ዘሎ ተሓታትነትን ሚዛናውነትን እናነከየ ይኸይድ ኣሎ እንክብሉ ካብ እዋናዊ ቅልውላዊ ስርዓት ዴሞክራሲ ከም ዘጠንቀቁ የስተብህል። ሕጂ ልዕሊ ሓያላን ሃገራት ወይ ብዘይ ዝኾነ ዓይነት ተሓታትነትን ቁፅፅርን ዕላማታትን ክስዕባ ፍቓደናታት ወይ ድማ ኣብ ውሽጢ ናይ ገዛእ ርእሰን ፖለቲካዊ ባህሊ ኣድላይ ምቁፅፃር ክግበር ፍፁም ፍቓደናታት ዘይኮናሉ ዘመን ኢና ንነብር ዘሎና። ብፍላይ ስፓይና ካብ ናይ ዓመታት ምስግጋር ናብ ስርዓተ ዲሞክራሲ ዝመፀት ኮይና ሕጂ ድማ ኣብ መንጎ ዲሞክራሲን ባይቶን ከምኡውን ክልቲኦም ሓይልታት ዝመርሕን ዝቃወምን ብኸመይ ሚዛን ከም ዝህልዎን ወጥሪ ኣጋጢምዎ ኣሎ። ርእሰ ሊቃነ ጳጳሳት ኣብቲ ሓንቲ ካብተን መበቁል ባህሊ ምዕራባውያን ተባሂላ እትጥቀስ ሃገር ብዛዕባ እቲ ኣብ ዓለም ለኻ ፖለቲካዊ ዋጋ ዝወሃቦ ነገራት ዝመፅእ ሓደጋታት ዝያዳ ምርዳእ ከም ዘሎ የዘኻኽሩ። መልእኽቲ ርእሰ ሊቃነ ጳጳሳት ብፍሉይ ናብ ስፓይና ዘቕንዐ እኳ እንተኾነ ንፖለቲካዊ ኣተሓሳስባ ኤውሮጳ እውን ዝዛረብ ምዃኑ የስተብህል። መንግስታት ኣብ ኣፍልጦ ናይ ኩሉ ሰብ ባሕርያዊ ዝኾነ ሰብኣዊ ክብር መሰረት ዝገበረ ሕግታት ክፈጥሩ ኣለዎም። ከምኡ እንተኮይኑ እቲ ሕጊ ውሕስነት ይህብ። እዚ ድማ እቲ ርእሰ ሊቃነ ጳጳሳት ንነፍሲ ወከፍ ሃገር ዝሓተትዎ መዐቀኒ እዩ። ይኹን እምበር ነቲ ዝሰፍሐ ዓለም ክንሪኦ እንከሎና እዚ ኣዝዩ ከቢድ ምዃኑ መምህር ሳኤንዝ ኣስተብሂሉ ታሪክ ከይተረፈ ነዚ መለክዒ ዕሽሽ ምባል ረብሓ ከም ዘይብሉ ኣረጋጊፁ እዩ። ገና ግን ንዚ ኣንጻር ባህላዊ መርገፂ ንምክልኻል ብድሆታት ኣሎ። ንኹነታት ፖለቲካ ዓለም ጥራይ ንርአ ኣብ ማእከላይ ምብራቅ ኩናት፣ ኣብ ዩክራይን ኩናት፣ ኣብ ኣፍሪካ ዝፍፀም ግጭታት ኣብነት እዩ። እቲ ሕጂ ብኩሉ ሸነኽ ዝረአ ዘሎ ብድሆ ብልክዕ ንምልላይ ኣዝዩ ኣፀጋሚ እዩ። እዚ ከምዚ ኢሉ እንከሎ ነዚ እምነታት እዚ ስነ ምግባራዊ መምርሕን ስልጣንን ምትብባዕ ሎሚ ካብ ቀደም ዝያዳ ኣገዳሲ ምዃኑ ርእሰ ሊቃነ ጳጳሳት ኣጉሊሖም እዮም። ርእሰ ሊቃነ ጳጳሳት ኣብ ሓደ ካብቲ ካብ መወዳእታ ካልኣይ ውግእ ዓለም ንነጀው ዝዓበየ ስነ ፖለቲካዊ ኣቀማምጣ መልክዓ ምድሪ ምጥርጣራትን ሓደጋታትን ኣብ ዝረኣየሉ እዋን ዝተሓርዩ እዮም። ርእሰ ሊቃነ ጵጵስናኦም ንዝህሉ ኩነታት ዓብዪ ግምት ዝህብ እዩ። ኣብ መላእ ዓለም ዝካየድ ዘሎ ግጭታት ዳግመ ዕጥቂ ተመሊሱ ኣብ መድረኽ ተቐልቂሉ ኣሎ። ርእሰ ሊቃነ ጳጳሳት ልዮን ዳግመ ዕጥቂ ነዚ ኣብ ዓለማዊ መድረኽ እንሪኦ ዘሎና ዘይውሕስነትን ብድሆታትን ምላሽ ወይ ድማ መፍትሒ ከም ዘይኮነ የጠንቅቑ። ስለዚ ድማ ካብ ንተወሳኺ ዓመፅ ንዘተ ኣህጉራዊ ሕግን ስነሚላዊ ክልኣዊ ዘተን ቀዳምነት መሃብ ወሳኒ ምዃኑ የብርሁ። እዚ ፃውዒት እዚ ኣንጻር ዋሕዚ መብዛሕትኦም ከም ዝኸይድ ድማ መምህር ሳኤንዝ ኣስተብሂሉ ኣብዚ እዋን እዚን ሓሳባት ኣንጻር ዳግመ ዕጥቂ ምክልኻል ፀረ ባህሊ እዩ። ናብ ኣፅዋር ከይተረፈ ቅድሚ ምብፃሕና ግን ርእሰ ሊቃነ ጳጳሳት ልሳንና እውን ኣፅዋር ክፈትሐ ከም ዘለዎ ብኣፅንዖት የተሓሳስቡ። ዓበይቲ ነገራት ብንኣሽቲ ስጉምትታት ክፍፀም ይኽእል እዩ። ኣብዚ ንኹሉ ሰብ ካብ ኣዝዩ እተፈላለየ ፖለቲካዊ ኣቑ

0: ተቋም ስነ ምግባራው መርገጽ ፖለቲካው ጠለብ ከመሆን ስነ ፖለቲካዊ አቀማመጥ መልካ አመድሪ ህርፋን ናበክ ለተመዝራብን ዘተነክ መለስ ጸውዒት አቅሪቦም እዮም ንቅድሚትን ምስጓም ሓበራዊ ባይታን ምርካብ ክንዘራረብን ክንመያየጥ እውን ኣሎና እዚ ኣገዳሲ ምርጫ እዚ ኣብዝሓለፈ እዋን ሰሪሑ እዩ ሎም እውን እንደገና ክሰርሕ ይኽእል እዩ ስፓይና ንእሽተይ ቆዝሞስ ናይቲ ሰፊሕ ዓለም እንክብሎ ቅዱስነቶም ብምግላፅ ንኣሽቱ ለውጥታት ንምግባር ናብ ኣጠቃቅማ ቃላትን ምይይጥን ክንምለስ ይፅውዑ ካብኡ ጀሚርካ በቦቕሩብ ካብዚ ዝዓቢ ለውጢ ክመፅእ ይኽእል እዩ እንክብል ዘካይዶ ቃለ መሕትት ይዛዝም
1: سلام وسناي از ريدي فاتيكان اب مدام منسياتكم زلخوم بكرسو سواتن حاتن مساكم زلخو حاوخم نهم بولوسي اب زلخوم اغزابير تصقون محرتون يبسحلكم نابولكو ابز حلف سومون بعل براغيتو سابعنا طالع على ويت ديربي ولا على ويت خفلون كما يلوم حوارات منفس قدس كم استقبلوا تابيت ملكت ويد ما امسال سدرابيت وسيدنا نبيتا حواريات نخغلغلون اغزابير منفسو نخا ادبلان بيتا زرحوت بمبالون زعبازي ህፅዝበል ኣስተንትኖ ርኢና ነርና ሎሚ ከዓ እታ ብርክቲ ቤት ሊድያ ትብል ሊድያ ከመይላ ቃል ኣምላኽ ኣብ ልባ ቦታ ንክረክብ ኣርሓትሉ ንቤታውን ድሕነት ረኺባ ዝብል ሓፂር ኣስተንትኖ ክንርኢና ስጋብ መወዳእታ ክተከታተሉ ክተስተንትንሉ ንካልኦትን ከተካፍሉ ፍቅሪ ኣምላኽ ድመኩም ሎሚ ካብ ከተማ የሩሳሌም ተላዒልና እምበር ናብ ኣህጉር ኤሮጳ ናብ ፊልጲ ትበሃል ከተማ ክንሰግር ኢና ኣብኡ ድማ ምስ ሓንቲ ዘገርም ታሪክ ዘለዋ ሰበይትን ኣደ እምነትን ክንላለዩና ንሳ ድማ ሊድያ እያ እታ ኣብ የሩሳሌም ዝነበረት ናይ ላዕለዋይ ክፍሊ ቤት መደብን ስራሕ ንእግዚኣብሄር ከምኡውን ምውላድ ቤተ ክርስቲያን ዘበሰረት ተ ነራ እዛ ናይ ሊድያ ቤት እውን ናይ መጀመርያ መበገስን መበቀልን እዮ ተልእኮ ቤተ ክርስቲያን ኣብ ምድሪ ኤሮጳ እውን ክትበሃል ትኽእል እያ ሊድያ ማዕፁ ቤታ ብምኽፋት ማለት ቃል ኣምላኽ ከመይ ኢሉ ሱር ከምዝሰድድ እቲ ምህረና ዓባይ መምህር እያ ቅድሚ ኩሉ ምዛ ፍሊት ሰበይቲ ክንላለ የድልየና እዩ ኣብ መፅሓፍ ግብሪ ሃዋርያትን ኣብ ምዕራፍ 16 ክፈድ 11 ትሒዝና ብዛዕባኡ ተፃሒፉ ንረኽቦ እቲ ወንጌላዊ ቅዱስ ሉቃስ ከም ዝነግረና ውን ሃዋርያ ጳውሎስ ምስ ሲላስን ጢሞቴዎስን ኮይኑ ናብ ፊልጲ ከም ዝመፀ እዩ ዝነግረና ትቓል ከምዚ ይብል ካብ ሽዑ ጢሮኣ ናብ መርከብ ምስከድና ትኺልና ናብ ሶሞትራቅ ኣቕናዕና ንፅባሒቱ ድማ ናብ ኡሌ ከድና ካብኣ ድማ ናብታ ክፍለ ሃገር መቀደና ቀዳሚቲ ከተማን ግዛኣት ሮማን ዝኾነት ፊልጵስዮስ ኣተና ኣብኣ ከዓ ሓያለ መዓልቲ ቀነና ብመዓልቲ ሰንበት ከዓ ካብ ቀፅርቲ ከተማና ኣብ ጥቓቲ ፀሎት ይግበረሉ እዩ ኢልና ዝገምነትናዮ ገምገም ሩባ ከይድና ኣብኡ ኮፍ ኢልና ከዓ ነተን ኣብ ውስጥ ኣከባ ኣንስቲ ተዛረብና እየ ንብል ቀፂሉ እውን ቃል ኣምላኽ ከም ዝነገረና ካብቶም ተኣኪቦም ኣብኡ ዝነበሩ ተኣኪበና ኣብኡ ዝነበረ ኣንስቲ እውን ሓንቲ ሊድያ ትበሃል ሰበይቲ ከም ዝነበረት እዩ ዝነግረና ፍቅድ 14 ሊድያ ትበሃል ንኣምላኽ ትፈርህ ሰበይቲ በዓልቲ ከተማ ቲያ ጥሮን ሸያጢት ቀይሕ ሃር ሊድያ ዓብ ሃብቲ ዝነበራ ሰበይቲ እያ ነራ ምክንያቱ ኣብቲ ጥንታዊ እዋን እዚ ዓይነት ሕብሪ ዘለዎ ዓለባታት ንምስራሕ ዝጥቀምሉ ዝነበሩ ሕብሪ ኣዝዩ ክቡርን ብቐሊሉ ዘይርከብ ስለ ዝነበረ እዩ እዚ ሕብሪ እዚ ናይ ነገስታት ናይ መሳፍንቲ ናይ ሰበስልጣን ሮማውያን መለለዪ ሕብሪ እዩ ነይሩ ስለዚ ኣብዚ ዓይነት ንግዲ ዝሰርሕ ሰብ ምስቶም ናይቲ እዋን ሃብታማት ፅልዋ ዘሎም ሰባት ጥራዩ ዝቀራርብ ነይሩ ንሳ መበቆላ ካብታ ኤስያ ማይኖር ንብላ ወይድማ ብዛዕት ቱርክ ንብላ ከተማ እያ ነራ እንተኾነ ግን ካብ ዓዳ ርሒቃ ፊልጲ ክትነብር ንከላ ኣብ ስደት ኮይና ናይ ባዕላ ናይ ንግዲ ትካል ተመሓድር ንፍዕቲ ኣደ እያ ነራ ምዝ ኩሉ ዓወታን ማሕበራዊ ክብርን ግን ቅዱስ መፅሓፍ ብዛዕባ ኣዝዩ ክቡር ዝኾነ ነገር እዩ ዝነግረና እሱ ድማ ንእግዚኣብሔር እተምልኽን እተፍርህን ሰበይቲ ነበረት ገና ብዛዕባ ወንጌል ብምልኣት ከይሰምዐት እንከላ ልባ ድሮ ናብ እግዚኣብሔር ዝተቓነየ እዩ ነይሩ ንሳ ሓቂ እትደሊ ፅምዓት ዝነበራ ሰበይት እያ ነራ ኣብቲ እዋንቲ ድማ ብዙ ልቃስ ኣብ ግብረ ሃርያት መዕራፍ 16 ፍቅድ 14 ነዚ ሓሳብ እዚ ዕሙቕ ኣብሉ ይነግረና እግዚኣብሔር ድማ ይብለና ናብቲ ጳውሎስ ብሎ ዝነበረ ንኸተድህብ ጎይታ ልባ ከፈተላ ኣብዚ ነጥብ እዚ ቅዱስ መፅሓፍ እንታይ ዝብል ዘሎ ኢልና እንተዳ ሰብዒና ልባ ዝኸፍተላ ባዕሉ እግዚኣብሄር ሊድያ ቃል ኣምላኽ ንምቕባል ድልውት እያ ነራ ቃሉን ትደልን ያላ ጥማት ነው ይሏን ተሆነ ግን ዝናይ ውሽት ልቢ መቅያር መንፈሳው ለውጥ ናይ ባዕሉ ናይ እግዚአብሔር አብስራ ፈጣሪ ባዕልዩ ነቲ ናይ ልባ መሬት ዳልይዎ እዚ ድማ ነቲ ናይ ቃል ወንጌል ዘርኢ ምእንቲ ክትቅበሎ እዩ ንሕና ርእስና ገዛ ርእስና ንዳሉ ናብ ኣምላኽ ንርሑ ሓቂ ክንደሊ ንርከብ ኣብ ጥቓቲ ፈለግ ኮይንና ክንሰምዑ ንኽእል ኢና እንተኾነ ግን እቲ ልቢ ዝኽፍት ባዕሉ እግዚኣብሔር እዩ እቲ ዝዓበይን ወሳኒ ስራሕ ወትሩ ብኢድ እግዚኣብሔር እዩ ዝግበር እቲ ናትና ግደ እንታይ እንተደኢልና እሺ እነኹ ጎይታ ኣለኹ ተዳልየ ኣለኹ ብኣይ ክትሰርሕ ልበይ ከፊትልካ ኣለኹ ኢልና ሕና ንዳሉ እግዚኣብሔር ግን ንልብና ጥቡ ገይሩ ክጥቀመሉን ኣብ ልብና ቦታ ስፍራ ክሕዘን ኢና ንረኽቦ ቀፂሉ ግብሪ ሃዋርያት ምዕራፍ 16 ፍቕድ 15 ከምንንብቦ ንሳ ምስ ስድራ ቤታ ምስ ተጠምቀት ከዓ ከም ኣማኒት ጎይታ እንተ ደኣ ተቐቢልኩምኒ ኮይንኩምሲ ናብ ቤተ ኣትኹም ተቐመጡ ኢላ ለመነትና ግድውን በለትና ይብል ግብሪ ሃዋርያት ማለት እዩ እቲ ብድሕሪኡ ዝሰዓበ ታሪክ ብሰቕታ ዝተፈፀመ ዓብ ተኣምር እዩ ክንብሎ ንኽእል ኢና ተራ ናይ ሓንቲ ሰበይቲ ቤትያ ነይራ እዛ ቤት እዚኣ ብልግስን ብእምነትን ምስተኸፍተት ወንጌል ክርስቶስ ኣብታ ቤት ቲያጥራይ ዘይኮነሲ ንኸባቢኣ ንኣሕዋታ ንሓታን ንኽባፃ ንኽትረድእ ደጊፉዋ እዩ ካብዚ እውን እንታይ ኢና ንምሃር እንተደ ኢልና ቅዱስ ክርስትያናዊ ልምዲ ኣብ ኣፍሪቃ ክኸውን ንኽእል ኤስያ ኣሜሪካ ወንጌል ኣብ ዝሰፍሓሉ እቶም ተልእኾ ሒዞም ንወንጌል ዝወፍሩ ናብ ቤትካ ናይ ምቕባል ቅዱስ ዝኾነ ልምዲ ልግሲ ዝመልኦ ልምዲ ካብ ሊድያ ንምሃሮ እዩ ፀኒሖም ጳውሎስን ሲላስን ከምዝተኣስሩ ቃል ኣምላኽ ዝነገረና ተገሪፎም ብስማ ሰርቲ ተደርብዮም እግዚኣብሔር ግን ብተኣምር ከውፅኦም እንከሎ እንደገና ተመሊሶም ዝመፁላ ወይ ከዓ ዝበፅሑላ ቤት እንተደኣ ነይራ ናይ ሊድያ ኣብ ግብሪ ሃርያት ምዕራፍ 16 ፍቕዲ 4 ዘክነንብቦ ንኽእል ኢና ሽዑ ካብ ቤት ማእሰርቲ ወፂኦም ናብ ቤት ሊድያ ኣተው ነቶም ኣሕዋት ምስ ረኸብዎም ከዓ መዓድዎም ካብኡውን ሓለፉ ይብለና ስለዚ ቤት ሊድያ ናይ ምፅንናዕ ቤት ናይ ፀግዒ ናይ ፀሎት ቤት እዩ ነይሩ ቤታ ካብ ሊድያ ካብ ቤት ሊድያ እንመሃሮ ገለ ነጥብታት ጠቒሰ ብኡዛዝ ቀዳማይ እግዚኣብሔር ማዕፆ ቤትና እንተኸፊትናሉ ጥራዩ ኣብ ዝኾነ ቤት ክኣትኹም ዝኽእል ትምህረና ካልኣይ እዛ ቤት እዚኣ ብዛዕባእቲ ናይ ክርስትና ናይ ጋሻ ምቕባል ሓቀኛ ባህሪ እትምህረና ዓባይ መምህር ኣቐዲምና ጠቐስናያ ክደግማ ሊድያ ንጳውሎስ እንታይ ኢላቶ ከማኹም ከም ጓል እምነትኩም መተዓየትኩም ምሳኹም ክርስትያን ምዃነይ እንተ ደኣ ኣሚንኩም ሲ ንዕሚ ቤት እቶ እዚ እንታይ ዘረዳእና እምነተይ እምነት ናይ ንፍሶ ገፍና ማለት እዩ ውልቃዊ ነገር ጥራይ ኣይኮነን እቲ ናይ ውሽጢ ልበይ እምነት ኣብ ውሽጠይ በይነይ ጥራይ ዝሕዞ ነገር ኣይኮነን ምሳይ ተዓፅኡ ዝተርፍ ኣይኮነን እሱ ዝፈስስ እዩ ቤተይ ርሑው እዩ ክፉት እዩ ከምዚና ክንብል ዘለና ፍቁራን ኣሕዋት እምነትና ንበኣረይ ዝያዳ ለጋሳት ክንከውን ንካልኦት ሰባት ክፉታት ንክንከውን ዘይገብረና እንተ ደኣ ኣሎ እምነትና ኣብ ውሽጥና ሱር ኣይሰደደን ኣሎ ማለት እዩ ኣተሓሳስባና ኣመላኽታና ጌና ፀቢብ እዩ ዘሎ ብዘየገድስ ዓልየት ይኹን ወለዶ ይኹን ሃገር ይኹን ንኩሉ ብክፉት ልቢ ንክርስትያን ከም ውሉድ ኣምላኽ ክንቅበል ከምቲ ኣብ ሉኪዳን ንረኽቦ ኣጋይሽ ተመሲሎም ስመላእኽቲ ተቐቢሎም እዮም ይብሎ ስለዚ እዚ ሓቂ እዚ እናስተንተና በዚ ሓቂ እዚ እናተፀናዕና ፍቁራን ኣሕዋት ከም ሊድያ ልብና ክርሖም ኣምላኽ ኣብ ልብና 36 ቃሉ ንክፈሪ እግዚኣብሔር ደግፈና ዝመፅእ ሰሙን ብዝተፈለየ ኣርእስትን ሓሳብን ክሳብ ንረኸብ ሰሰና እዩ
0: ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን መደባትና ብጀካ ብሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍል ኤርትራ ኣቢልኩም ክትከታተሎ ከም እትኽእሉን ከምኡ እውን ናይ ኢሜል ኣድራሻና tigrino @spc.va ምዃኑ ንሕብር ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራ ከብብድሓነ ሰላም ፅንሑ ይትባረክ ኢየሱስ ክርስቶስ ላውሌቶር ኢየሱስ ክርስቶስ

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግርኛ ሰላምተና ነቐርብ። ናይ ሎሚ ሰንበት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ጸሎት መላእከ እግዚኣብሔር ዝለገሱ ኣስተንትኖ ቃል ኣምላኽ ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሐ ቅዱስ ኣቦና ኣብዚ ሰሙን እዚ ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ሰንበት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግርኛ ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎቶ ንግሥተ ሰማይ ንነፍሱ ወከፍ ሰብ ነቲ ንእምነት ማዕጾ ዝኸፍተሉን ቤተ ክርስቲያን ንዅሉ ተቐባሊትን ሓብሓቢትን ክትከውን ዘተባብዕን መንፈስ ቅዱስ ክጽውዑ ተማሕጺኖም። መንፈስ ቅዱስ ከዓ ሕውነት ምእንቲ ከስፍንን ምጽራርን ስስዕን ዘይምትእምማንን ጽልእን ንኽንዋጻሉ ይሓግዘና በሉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ዝሓለፈ ሰንበት ዕለት 24 ግንቦት ኣብ ናይ መወዳእታ ናይ 2026 ዓመተ ምህረት ጸሎቶ ንግሥተ ሰማይ ኣብ ዝለገስዎ ናይ ዕለቱ ኣስተንትኖ ቓል ኣምላኽ መንፈስ ቅዱስ ኣየናይ ማዕጾዩ ዝኸፍት ዝብል ሕቶ ኣቕረቡ። ኣብቲ ሙቐትን ቀውታ ፀሓይን ዝነበሮ ቅርዓት ቅዱስ ጴጥሮስ ርእሰ ሊቃነ ጳጳሳት ነቶም ኣባኡት ተረኽቡ ምእመናን መንፈሳውያን በጻሕትን ነቲ ኣብታ ቐዳመይቲ ቤተ ክርስቲያን ብብዝሒ ዝፈሰሰ ሎሚ ድማ ንኣባላታ ከም ብሓድሽ እተዋህበን ኣብ መዓልታዊ ኩነታትና ብርሃንን ብርታዕን ዝህበና ውህበት መንፈስ ቅዱስ ከስተንትኑ ጻውዒት ኣቕረቡ። ኵሎም ምእመናን ንመንፈስ ቅዱስ ክጽውዑን ነቲ ገና እተዓጽወ ዘበለ ዅሉ ማዕጾ ክኸፍተልና ክልምንዎን ተማሕጺኖም። ኵሉ ሰብ ከም ቤቱ ኾይኑ ዝስምዖ ቤተ ክርስቲያን ምእንቲ ክንምስርትን ኣብ መንጎ ዅሎም ህዝብታት ሰላም ዝሰፈኖ ሕውነታዊ ዓለም ምእንቲ ክንሃንጽን ንኣምላኽ ከምቲ ዘፍቀረና ኣቦ ጌርና እንደ ገና ክንረኽቦን ኣሎና በሉ። ርእሰ ሊቃነ ጳጳሳት ነቲ ኣብ ግብሪ ሃዋርያት ተገሊጹ ዘሎ ብርቱዕ ንፋስ ብምዝካር ንደቀ መዛሙርቲ ኢየሱስ ወፂኦም ወንጌል ዝተንስአ ክርስቶስ ክሰብኩ ዝደረኾም ብርቱዕ ንፋስ እዩ ዝነበረ ክብሉ ገሊፆምዎ ይርከቡ። ቅዱስነቶም ከም ዝገለጽዎ እቲ ቐዳማይ ክኽፈት ዘለዎ ማዕጾ እቲ ናይ ኣምላኽ ባዕሉ እዩ። ንሱ ሓቀይና እምነት ዝህብ ትርጉም ቅዱሳት መጽሕፍቲ ንኽርዳእ ዝሕግዘና ከም ብጻይና ገይሩ ገዛ ርእሱ ዝገልጽን ከምውን ኣብ ሕይወቱ ክንካፈል ዝገብረናን እዩውን በሉ። መንፈስ ቅዱስ ብዛዕባ ኣምላኽ ብሕታዊ ተመክሮ ክህልወና ሕጊ ኣብ ምሕላው ጥራይ ዘይኮነስ ኣብ ጐይታናን መድሓኒናን ኢየሱስ ክርስቶስ ክንራኸብ ኣብ ውሽጥና ንኸነለልዮን ኣብ መዓልታዊ ሕይወትና ምልክታት ህላዊኡ ክንፈልጥን ይሕግዘናዩ በሉ። ርእሰ ሊቃነ ጳጳሳት ኣስዒቦም እቲ ኻልኣይ ማዕጾ ናይ ላዕለዋይ ደርቢ ማለት ናይ ቤተ ክርስቲያን እዩ ብምባል እውን ኣጉልሑ። ከምቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ብተደጋጋሚ ዝብልዎ ዝነበሩ ቤተ ክርስቲያን ክፉት ማዕጾ ዘለዋ ምእንቲ ክትከውን ኣብ ቅድሚ ብድሆታት ዓለም ፍርሕን ጭንቀትን ዘጥፍእ ንሱ እቲ መንፈስ ቅዱስ እዩ ክብሉ እውን ኣስተንተኑ። መንፈስ ቅዱስ ንማዕጾ ቤተ ክርስቲያን ንዅሉ እንተላይ ነቶም ንኣምላኽን ንብጻዮምን ኣብ ተስፋን ሓጐስን ሕይወትን ማዕጾኦም ዝኣጸው ዘበሉ ተቐባሊትን ሓብሓቢትን ምእንቲ ክትከውን ኣፍ ደጊኣ ይኽፈተላ በሉ። ርእሰ ሊቃነ ጳጳሳት ኣብ መደምደምታ ኸም ዝገለጽዎ እቲ ሳልሳይ ማዕጾ ናይ ልቢ ወዲ ሰብ ማዕጾ እዩ። እዚ ድማ ኣብ መንጎ ህዝብታት ሕውነት ምእንቲ ክውለድ ክኽፈት ዘለዎ ኣፍ ደገዩ ክብሉ እውን ኣስተንተኑ። መንፈስ ቅዱስ ንምስራጽን ስስዕን ዘይምትእምማንን ጽልእን ንኽንዋጻሉ ዝሕግዘና ከም ደቂ ኣምላኽን ከም ኣሕዋትን ሓትን መጠን ንሓድሕድና ንኽንነብር የኽእለና። እቲ መንፈስ ጐይታ ዘለዎ ሕውነት ኣብ መንጎ ውልቀ ሰባትን ጕጅለታትን ህዝብታት ምድርን ድማ እዩ ዝውለድ። ኵላቶም ከዓ ሓደ ዓይነት ቋንቋ ፍቕሪ ክዛረቡ ይጅምሩ። እዚ ድማ ፍልልያት እናሃለወና ክንሱ ሓድነትን ስኒትን ዘምጽእ መንፈስ እዩ ክብሉ ኣስተንትኖኦም ዛዘሙ። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግርኛ እዩ።
ርእሰ ሊቃነ ጳጳሳት ሊዮን መበል 14 ብዛዕባ እቲ ብ1963 እተኣወጀ ጉባኤያዊ ቅዋም ካልኣይ ጉባኤ ቫቲካን ብዛዕባ ስርዓተ ኣምልኾ ዘስተምህር ሰነድ ቅዱስ ጉባኤ ኣመልኪቶም ኣብ ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣገዳስነት ስርዓተ ኣምልኾ ኣጉሊሖም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብዚ ሰሙን እዚ ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዘካየድዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቲ ብዛዕባ ሰነዳት ካልኣይ ጉባኤ ቫቲካን ዘካይድዎ ዘለዉ ተኸታታሊ ትምህርትታት ብምቕጻል ብዛዕባ ስርዓትን ምልክታትን ምሳሌታትን ሊጡርግያ ብምግላጽ ስርዓተ ኣምልኾ ደው ክንብልን ምስ ውሽጣዊ መንፈሳዊ ህይወትና ክንራኸብን ይሕግዘና ክብሉ ኣስተንተኑ። ክቡራትን ክቡራንን ሰማዕትና፣ ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን፣ ብዛዕባ ጉባኤያዊ ቅዋም ቅዱስ ጉባኤ እነካይዶ ዘለና ትምህርተ ክርስቶስ ክንቅጽል ከሎና ንሓንሳ ደው ኢልና ብዛዕባ ገለ መሰረታዊ ባእታታት ቅዱስ ሊጡርግያ ማለት ብዛዕባ ስርዓታትን ምልክታትን ምሳሌታትን ከነስተንትን የድልየልና እዩ። ካልኣይ ጉባኤ ቫቲካን ኣብቲ ኣገዳሲ ዕዮ ብዛዕባ ምንቅስቓስ ስርዓተ ሊጡርግያ ተመርኲሱ ኣብ ሕልና እታ ቐዳመይቲ ቤተ ክርስቲያንን ኣብ ትምህርትታት ኣበው ቤተ ክርስቲያንን ህያው ዝነበረ ሓቂ እንደገና ክንረክብ ሓጊዝና እዩ። ስርዓታት ክርስቲያናዊ ሊጡርግያ ደጋዊ ሽፋን ናይ ቅዱሳት ምስጢራትን እኽብካብ ናይ ባሕውሪ ዝግበር ጽምብላትን ዘይኮነስ እቲ መለኮታዊ ውህበት ናባና ዝበጽሓሉ ናይ ቤተ ክርስቲያን መትረብ እዩ። በዚ ምኽንያት እዚ ካልኣይ ጉባኤ ቫቲካን ነቲ ኣብ ስርዓተ ኣምልኾ ብስርዓታትን ጸሎታትን ዝፍጸም ምስጢረ እምነት ክርድኦ ይዕድመና። ስርዓት ንሊጡርግያዊ ተግባራትን ብኣዋቢሉ ድማ ንህይወትና ቅርጺ ይህቦ። ብጐይታና ኢየሱስ ክርስቶስ ኣቢልና ድማ ንህላዊ ኣምላኽ ከነስተማቕሮ ዘኽእለና መንፈሳዊ ስምዒት ይፈጥረልና። እዚ ክኸውን ዝኸኣለ ብዛዕባ ሊጡርግያ ጓኖት ወይ ተዓዘብቲ ጥራይ እንተ ኮይንና ዘይኮነስ የግዳስ ንሕግታት ኣምላኽ ብተኣዛዝነት ብምልኣት ገዛ ርእስና ብኣካልናን ኣእምሮናን ልብናን ኣባኡ ምስ እንሳተፍ እዩ። በዚ ኸምዚ በቲ ቅዱስ ዝኾነ ስርዓታት ንቓል ኣምላኽ ብምስማዕ ኣብ ምስጋናን ኣምልኾን ኣብ ሕውነታዊ ተሳትፎን ከምኡውን ኣብ ናይ ቤተ ክርስቲያን ሕብረት ኢና ተፈጢርና። ብሓደ እምነት ሓድነት ብዘለዎ ብዙሕ ገጻት እተኣከብና ጉባኤ ምዃንና ድማ ንፈልጥ ኢና። እዚ ስርዓት እዚ ብግቡእ ኣብ እተገልጸ ተኸታታሊ ኣካላዊ ምንቅስቓሳትን ጸሎትን ይጠቓልል። እዚ ኸኣ ሓደሓደ ግዜ ምስቲ ናይ ውልቀ ሰባት ሃንደበታዊ ዝኾነ ዝንባሌና ዝጋጮ ክኸውን ይኽእል እዩ። ርትዓዊ ኣተሓሳስባዊ ግን ኣብ ውሽጢ ሓደ ንቑፅ ዝኾነ መቓን ብምእታው ንሓርነት ንምቁፅጻር ኣይኮነን። ብኣንጻሩ እኳ ደኣስ እቲ ስርዓት በተኣዝዩ ተራ ዝመስል ዜማታቱ ነቲ ህውከት ዝመልኦ ንጥፈታትና ብምቁራጽ ናብቲ ኣገዳሲ ነገር እዩ ዝመርሓና። በዚ ኸምዚ ብናይ ፈርያምነት ቀመር ዘይምራሕ ካልእ ስፍሓት ዘለዎ ተግባር ከምኡውን ካልእ ናይ ግዜን ቦታን ተመክሮ ንረክብ ኢና። ኣብ ስርዓተ ኣምልኾ ሓደ ናጻ ዝኾነ ርትዓዊ ኣተሓሳስባ ኢና እንረክብ። ንልቢ ዝሓድስ ዕርፍቲ ንረክብ። ኣብ ቅድሜና መለኮታዊ ጸጋ ከም ዘሎና ድማ ኣፍልጦ ንህብ። ኣብ ሓደ መንፈስ ቅዱስ ዝነብረሉ ውህደት ድማ ምንባር ንመሃር። ሰዋስው ስርዓተ ኣምልኾ ምስቲ ንሊጡርግያ ዝግባእ ምልክታትን ምሳሌታትን እተተሓሓዘ እዩ። ኣብ ካልኣይ ጉባኤ ቫቲካን ምቕዳስ ደቂ ሰባት ብህዋሳት ብዝረአ ትእምርትታት እዩ ዝግለጽ። ምስ ነፍሲ ወከፍ እዚ ትእምርትታት እዚ ድማ ብዝሰማማዕ መንገዲ እዩ ዝፍጸም። መዝገበ ሃይማኖት ካቶሊካዊት ቤተ ክርስቲያን ንዋጋ ዝምልክታት እዚ እውን ይምርምር። ትርጉሙ ኣብ ዕዮ ፍጥረትን ኣብ ባህሊ ደቂ ሰባትን እተመስረተ እዩ። እዚ ድማ ብፍጻሜታት ብሉይ ኪዳን እተገልጸን ምሉእ ብምሉእ ኣብ ሰብኣውነትን ዕዮ ክርስቶስን እተገልጸ እዩ። ምልክት ማይ ምሳልያዊ እዩ። ካብ መበቆል ፍጥረት ክሳብ ማይ ኣሂ፣ ካብ ምስጋር ቀይሕ ባሕሪ ክሳብ ዮርዳኖስ፣ ከምኡውን ክሳብ እቲ ካብ ጎኒ ክርስቶስ ዝውሕዝ ማይ፣ እዚ ዅሉ ድማ ኣብ ሞቱን ትንሣኤኡን ምጥሓልና ዝሕብር ምስጢራዊ ምልክት እዩ። ምልክትን ምሳሌን መብዛሕትኡ ግዜ ከም ተመሳሰልቲ ቃላት ጌርና ኢና እንጥቀመሎም። ከም ሓቁ እኳ ደኣስ ሓደ ምልክት ንሓደ ሓሳብ ጥራይ ዘይኮነስ ንብምልወቲ ስርዓት ትርጉምን ስነ ምግባራዊ ስርዓታትን ከመልክት ምስ ዝኽእል ምሳሌያዊ ተግባር እዩ ዝተሓሓዝ። በዚ ኸምዚ ንኣብነት ቅዱስ ማይ ክነጽግን ከሎና ብዛዕባ እቲ ኣብ ጥምቀት እተቐበልናዮ ውህበትን ብዛዕባ እቲ ኣብ ክርስቶስ ሓድሽ ህይወት ንምርካብ ዘለና ቈራጽነትን ከም ብሓድሽ ይለዓዓል። ካልኣይ ምልክታት ብመሰረቱ ተግባራዊ እዩ።
بقدامنات حادة تقبار كم مخانو غالا قليلن لمودن تقبارات مالت كم منبركاخ ملكت سلام اللوات ويكا زيادات ألب زحاتت ناي نفس وكف قدوسات مستيرات زا مسالة مسارتا و تقبارات يوزا ملكت لعلو خلو دماء مساليتات مستي زا قموغو قساو باعتاتاتن مستوم مسؤو زراخبو سباتن بزتاحاز زخاء ناي وانين سمعيت زفتر نلبن أمرون زتنكف كم ون حق اينا ناي بيتا خرستيان ركبات كم زفترن يقبر رسالي كانبا باسات فرانشيسكو ابتا حاسسكو لبواتكم وطبل حواريا وملختم نتي رومانو غاردين زهابو مغلسي بمسمما اتقداماي علاماناي لطرقياوي سنمعبيا دك سبات كم داقم مسالي كخونو زخلوميو كبلو غليزوم بسرعات عملخو كنم مهارن نصباقي صنبلاتنا بتنك عفنت نمعك عبن بزي هاوري كنكنا خنون نقزار سنادما نابحاك اينا مباعتا مستيرات كنوفي كنفقد علنا تمكرو هياون منفساون لي ترقيا مسقبو تمهرت مباعتا مستيراتن تمرت خرستوسن التسنية كخوون عب كلوم دك سبات دما نتيمس عملاخ نمرخاب كفوت مخوان زبل رتعاويات حساسبا مستيرا سقاوي نملباس نملو سبعاونات مالت نمنفسن نفسن سقام بمستافت راي كفتسام كمزخيل نمن نققاح اتزبالة سامنجيو.

ዩ ሓጢኣ ጥራሕ ዘይሕደግ ምሕረት ኣምላኽ ዘይውድአን ልዕሊ ኩሉን ዘይኮነን መንፈስ ቅዱስ ናይ ኩሉ ፅቡቕ ነገር ምንጪ ኣብ ኢየሱስ ኣብ ደቂ ሰብን ኣብ ዓለምን እዩ። ኣምላኽ ኣብ መንጎና ህያው ዝኸውን ብመንፈስ ቅዱስ እዩ። ንመንፈስ ቅዱስ ምፅራፍ ማለት ፈሊጥካ ተረዲኡ እኳ ነዚ ናይ ኣምላኽ ህላውየ ምንፃግ እዩ። ከምቲ ፈሪሳውያን ነቲ ኢየሱስ ኣብ ቅድሚኦም ዝገበሮ ዝነበረ ተረዲኦም ዝነፅግዎ ዝነበሩ እዩ። እቶም ህዝቢ ክርእይዎን ክቕበልዎን ዝኽኣሉ ክርእዩ ኣይከኣሉን። ሓንሳብ ኣብ ሂወትና ንኣምላኽ ከይንርኢ ልብና ሂወትና ምስ ዓፀና ከመይ ገይሩ ኣምላኽ እሞ ከኣቱ? ኣምላኽ ነቶም ምሕረቱ ደልዮም ብምሉእ ጣዕሳን ንስሓን ኣብኡ ገጾም ዝጓዓዙ እዩ ዘቕርብን ዝምሕርን። እቲ በታን ውሉድ ኣብ ልቡ ተመሊሱ ጉዕዞ ንስሓ ምስተተሓሓዞ እዩ ኣብኡ ብርሑቕ ክቕበሎ ዝወፀ። ምሕረት ምስ ኣምላኽ ዕርቂ እዩ፣ ቁስልና ምሕዋይ እዩ። ኣምላኽ ንሓደ ካብኡ ልቡ ዝዓፀወ ክበፅሖ ከቐርቦ ኣይክእልን እዩ። ብሓይሊ ኣብ ልቡ ክኣቱ ከዓ ኣይደፍርን እዩ። ፍቕሪ ፍቕሪ ኣይኮነን ኣብ ነፃነት ዝተመስረተ እንተ ዘይኮነ ኣንጻር እዚ እቲ ሰብ ዝመርፆ ነፃነት ዝዕንቅፍ እዩ። እዚ እዩ እቶም ብዙሓት ፀሓፍትን መራሕቲ ሃይማኖትን ዝመረፅዎ። ሎሚ ኸ ንመገዲ ፀጋም ዝመርፁ ንኣምላኽ ሓዲጎም ኣብ ርእሶም ጥራሕ እምነት ገይሮም ዝጓዓዙ ኣለውና ዶ? ዓለምና ሎሚ መገዲ ኣምላኽ ጠፊእዋ ንመገዲ ጥፍኣትን ኩነንየን ብዝቐልጠፈ ናህሪ ትጓዓዝ ኣላ። ንሓቂ ዝፀቅጥ በዚሑ ዝጠልም ዝኽሕድ ኣብ መገዲ ሰይጣን እንከሎ ፀሓይ እትዓርቦ እናበዝዐ ይኸይድ ኣሎ። እንታይ ንግበር ክንብል እዋኑ እዩ? ኣብ ኣምላኽ ንመለስ፣ ንነሳሕ፣ ጸሎት ንፍቶ፣ ንሓውና ከም ነፍስና ነፍቅር፣ ሽዑ ምሕረት ክወርደና እዩ። ማርቆስ ወንጌላዊ ቐጺሉ ኣብዚ ፅንኩር እዋን ኣዝማት ኢየሱስ እውን ተሸጊሮም ከም ዝመፁ ምስ ፈሪሳውያን መራሕቲ ህዝብን ኣብ ከቢድ ፅልኢ ከም ዝኣቱ ዘሎ ርእዮም ክወስድዎ ከም ዝመፁ ይነግረና። ኣብቲ ኢየሱስ ዘስተምህረሉ ዝነበረ ቤት መፂኦም ኣብ ኣፍ ደገ ኮይኖም ልኡኽ ሰዲዶም ከም ዝደልይዎ ነጊሮሞ ኣዴኻን ኣሕዋትካን ኣብ ወፃኢ ቆይሞም ይፅውዑካ ኣለዉ በልዎ። ኢየሱስ ነዚ ሕቶ ክምልስ እንከሎ ኣደይ መን እዩ? ኣሕዋተይ ከም በዓል መን እዮም? ነቶም ኣብ ዙርያኡ ተቐሚጦም ዝነበሩ ናጠመተ ኣደይ ኣሕዋተይን ስእነዉ ነዚ ከበራርሃሎ ኢሉ ከዓ ሓወይን ሓብተይን ኣደይንሲ ፍቓድ ኣምላኽ ዝገብር ዘበለ ኩሉ እዩ በሎም። ኣብዚ ኣዝማት ኢየሱስ ክልተ ግዜ ኣብ ወፃኢ ከም ዝነበሩ ይነግር። ወፃእተኛታት እዮም፣ እቶም ኣብ ዙርያኡ ዝነበሩ ደቂ ቤት ደቂ ውሻጠ እዮም። ኣብ ኢየሱስ ዝሕብሮ ዘሎ ወዲ ውሽጢ ምዃን ናይ ቦታ ጉዳይ ኣይኮነን፣ እቲ ኣብ መንጎ ዘሎ ርክብ እዩ ዘመልክት። እዚ ርክብ ብዝምድና ዘይኮነ ምስ መገዲ ኢየሱስ ዘለካ ሓድነት እዩ ዘመልክት። ክርስትያን ማለት ኣብ ሓዲሽ ስድራ ካብቲ ብትውልዲ ዝመፅእ ዝምድና ዝፀንዐ ርክብ ዘለዎ ኩሉ ከም ሓውን ሓፍትን ዝረኣየሉ እዩ። ወዲ ውሽጢ ዝበሃል ኩሉ ድላይ ኣምላኽ ዝገብር እዩ። ኣብዚ ነቶም ክርስትያን ዘይኮኑ እውን የጠቃልል እዩ። ኣብዚ ሓደ ዘሰክፍ ነገር ብዛዕባ ናይ ኣደ ኢየሱስ ኩነታት እዩ። ወላ ንሳ እውን ካብቶም ወፃእተኛታት ድያ? እቲ መልሲ ምሉእ ብምሉእ ኣይኮነትን። ቅዱስ ሉቃስ ከም ዝሕብረና መልኣኺ እግዚኣብሄር ኣደ ኣምላኽ ክትከውን ምስ ነገራ ብዘይ ቅድሚ ኩነት ምሉእ ብምሉእ ሕራይ ኢላ፣ እኒኹ ኣነ ባርያ እግዚኣብሄር እየ ከምቲ ዝበልካ ኒኹነለ ይበለቶ። እዚ እቲ ምሉእ ብምሉእ ኣብ ኢድ ኣምላኽ ተኣምኖታ ዝገለፀትሉን ኣብ ኩሉ ዘጋጠማ ከቢድን ፅንኩርን እዋን ካብ ዝበለቶ ፍንክት ከይበለት ናይ ሓዘን ኩናት ልባ ክወግእ እንከሎ ፀኒዓ እቲ ሓደ ወዳ ብኩናት ልቡ ክውጋእ እንከሎ ደው ኢላ ትርኢ ነይራ። ክሳብ መጨረሻ ምስኡ ደው ኢላ ኣብ መወዳእታ ከዓ ኣብ ሓጎስ ትንሳኤ ምስኡ ተኻፊላ። ኣብ ሓደ ኣጋጣሚ ሉቃስ 11:27 ክሳብ 28 ማርያም ኣደ ኢየሱስ ብምዃና ዝረኸበቶ ፀጋም በረኸትን ሓንቲ ካብቶም ህዝቢ ዝፀረትካ ክርስን ዝጥበኻ እየን ኣጥባትን ብብፅዓት እየን ኢላ ምስ ንኣደት ኣብ ዝሃቦ መልሲ ብፅዓንሲ እቶም ንቓል ኣምላኽ ዝሰምዕዎን ዝሕልዎን እዩ ደኣ እዮም በላ። ስለዚ ማርያም ኣብ ውሽጢ ኣብ ማእከል ዘላ እምበር ኣብ ወፃኢ ኣብ ኣፍ ደገ ዘላ ኣይኮነትን። እዚ ከዓ ሓደ ኣደ ኢየሱስ ስለ ዝኾነት ኣይኮነትን። እንታይ ደኣ ምስ ተልእኩኡ ምሉእ ብምልኡ ሓደ ስለ ዝኾነት ክሳብ መጨረሻ ብእምነት ምስኡ ስለ ዝተጓዕዘትን እዩ። በዚ ብሩኽ ሰንበት እምበኣር ንሕና እውን
እሙናት

ክቡራትን ክቡራንን ሰማዕትና ስለመከታተልኩም ናማስግን መደባትና ብጀካ ብሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍ ኤርትራ ኣቢልኩም ክትከታተሎ ከም እትኽእሉን ከምኡውን ናይ ኢሜይል ኣድራሻና tigrino@spc.va ምዃኑ ንሕብር ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓኒ ሰላም ፅንሑ يتبارك يسوس كريستوس لاوليتور يسوس كريستوس

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምተና ነቕርብ። ናይ ሎሚ ሰንበት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ጸሎት መልኣከ እግዚኣብሔር ዝለገሱ ኣስተንትኖ ቃል ኣምላኽ ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ቅዱስ ኣቦና ኣብዚ ሰሙን እዚ ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ሰንበት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎቶ ንግሥተ ሰማይ ንነፍሱ ወከፍ ሰብ ነቲ ንእምነት ማዕጾ ዝኸፍተሉን ቤተ ክርስቲያን ንዅሉ ተቐባሊትን ሓብሓቢትን ክትከውን ዘተባብዕን መንፈስ ቅዱስ ክጽውዑ ተማሕጺኖም። መንፈስ ቅዱስ ከዓ ሕውነት ምእንቲ ከስፍንን ምጽራርን ስስዕን ዘይምትእምማንን ጽልእን ንኽንዋጻሉ ይሓግዘና በሉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ዝሓለፈ ሰንበት ዕለት 24 ግንቦት ኣብ ናይ መወዳእታ ናይ 2026 ዓመተ ምህረት ጸሎቶ ንግሥተ ሰማይ ኣብ ዝለገስዎ ናይ ዕለቱ ኣስተንትኖ ቓል ኣምላኽ መንፈስ ቅዱስ ኣየናይ ማዕጾዩ ዝኸፍት ዝብል ሕቶ ኣቕረቡ። ኣብቲ ሙቐትን ቀውታ ፀሓይን ዝነበሮ ቅርዓት ቅዱስ ጴጥሮስ ርእሰ ሊቃነ ጳጳሳት ነቶም ኣባኡት ተረኽቡ ምእመናን መንፈሳውያን በጻሕትን ነቲ ኣብታ ቐዳመይቲ ቤተ ክርስቲያን ብብዝሒ ዝፈሰሰ ሎሚ ድማ ንኣባላታ ከም ብሓድሽ እተዋህበን ኣብ መዓልታዊ ኩነታትና ብርሃንን ብርታዕን ዝህበና ውህበት መንፈስ ቅዱስ ከስተንትኑ ጻውዒት ኣቕረቡ። ኩሎም ምእመናን ንመንፈስ ቅዱስ ክጽውዑን ነቲ ገና እተዓጽወ ዘበለ ዅሉ ማዕጾ ክኸፍተልና ክልምንዎን ተማሕጺኖም። ኩሉ ሰብ ከም ቤቱ ኾይኑ ዝስምዖ ቤተ ክርስቲያን ምእንቲ ክንምስርትን ኣብ መንጎ ዅሎም ህዝብታት ሰላም ዝሰፈኖ ሕውነታዊ ዓለም ምእንቲ ክንሃንጽን ንኣምላኽ ከምቲ ዘፍቀረና ኣቦ ጌርና እንደገና ክንረኽቦን ኣሎና በሉ። ርእሰ ሊቃነ ጳጳሳት ነቲ ኣብ ግብሪ ሃዋርያት ተገሊጹ ዘሎ ብርቱዕ ንፋስ ብምዝካር ንደቀ መዛሙርቲ ኢየሱስ ወፂኦም ወንጌል ዝተንሰአ ክርስቶስ ክሰብኩ ዝደረኾም ብርቱዕ ንፋስ እዩ ዝነበረ ክብሉ ገሊጾምዎ ይርከቡ። ቅዱስነቶም ከም ዝገለጽዎ እቲ ቐዳማይ ክኽፈት ዘለዎ ማዕጾ እቲ ናይ ኣምላኽ ባዕሉ እዩ። ንሱ ሓቀይና እምነት ዝህብ ትርጉም ቅዱሳት መጽሕፍቲ ንኽርዳእ ዝሕግዘና ከም ብጻይና ገይሩ ገዛ ርእሱ ዝገልጽን ከምውን ኣብ ሕይወቱ ክንካፈል ዝገብረናን እዩውን በሉ። መንፈስ ቅዱስ ብዛዕባ ኣምላኽ ብሕታዊ ተመክሮ ክህልወና ሕጊ ኣብ ምሕላው ጥራይ ዘይኮነስ ኣብ ጐይታናን መድሓኒናን ኢየሱስ ክርስቶስ ክንራኸብ ኣብ ውሽጥና ንኸነለልዮን ኣብ መዓልታዊ ሕይወትና ምልክታት ህላዊኡ ክንፈልጥን ይሕግዘና እዩ በሉ። ርእሰ ሊቃነ ጳጳሳት ኣስዒቦም እቲ ኻልኣይ ማዕጾ ናይ ላዕለዋይ ደርቢ ማለት ናይ ቤተ ክርስቲያን እዩ ብምባል እውን ኣጉልሑ። ከምቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ብተደጋጋሚ ዝብልዎ ዝነበሩ ቤተ ክርስቲያን ክፉት ማዕጾ ዘለዋ ምእንቲ ክትከውን ኣብ ቅድሚ ብድሆታት ዓለም ፍርሕን ጭንቀትን ዘጥፍእ ንሱ እቲ መንፈስ ቅዱስ እዩ ክብሉ እውን ኣስተንተኑ። መንፈስ ቅዱስ ንማዕጾ ቤተ ክርስቲያን ንዅሉ እንተላይ ነቶም ንኣምላኽን ንብጻዮምን ኣብ ተስፋን ሓጐስን ሕይወትን ማዕጾኦም ዝኣጸው ዘበሉ ተቐባሊትን ሓብሓቢትን ምእንቲ ክትከውን ኣፍ ደጊኣ ይኽፈተላ በሉ። ርእሰ ሊቃነ ጳጳሳት ኣብ መደምደምታ ኸም ዝገለጽዎ እቲ ሳልሳይ ማዕጾ ናይ ልቢ ወዲ ሰብ ማዕጾ እዩ። እዚ ድማ ኣብ መንጎ ህዝብታት ሕውነት ምእንቲ ክውለድ ክኽፈት ዘለዎ ኣፍ ደገዩ ክብሉ እውን ኣስተንተኑ። መንፈስ ቅዱስ ንምስራጽን ስስዕን ዘይምትእምማንን ጽልእን ንኽንዋጻሉ ዝሕግዘና ከም ደቂ ኣምላኽን ከም ኣሕዋትን ሓትን መጠን ንሓድሕድና ንኽንነብር የኽእለና። እቲ መንፈስ ጐይታ ዘለዎ ሕውነት ኣብ መንጎ ውልቀ ሰባትን ጕጅለታትን ሕዝብታት ምድርን ድማ እዩ ዝውለድ። ኵላቶም ከዓ ሓደ ዓይነት ቋንቋ ፍቕሪ ክዛረቡ ይጅምሩ። እዚ ድማ ፍልልያት እናሃለወና ክንሱ ሓድነትን ስኒትን ዘምጽእ መንፈስ እዩ ክብሉ ኣስተንትኖኦም ዛዘሙ። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ።
ርእሰ ሊቃነ ጳጳሳት ሊዮን መበል 14 ብዛዕባ እቲ ብ1963 እተኣወጀ ጉባኤያዊ ቅዋም ካልኣይ ጉባኤ ቫቲካን ብዛዕባ ስርዓተ ኣምልኾ ዘስተምህር ሰነድ ቅዱስ ጉባኤ ኣመልኪቶም ኣብ ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣገዳስነት ስርዓተ ኣምልኾ ኣጉሊሖም ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብዚ ሰሙን እዚ ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዘካየድዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቲ ብዛዕባ ሰነዳት ካልኣይ ጉባኤ ቫቲካን ዘካይድዎ ዘለዉ ተኸታታሊ ትምህርትታት ብምቕጻል ብዛዕባ ስርዓትን ምልክታትን ምሳሌታትን ሊጡርግያ ብምግላጽ ስርዓተ ኣምልኾ ደው ክንብልን ምስ ውሽጣዊ መንፈሳዊ ህይወትና ክንራኸብን ይሕግዘና ክብሉ ኣስተንተኑ። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ብዛዕባ ጉባኤያዊ ቅዋም ቅዱስ ጉባኤ እነካይዶ ዘለና ትምህርተ ክርስቶስ ክንቅጽል ከሎና ንሓንሳ ደው ኢልና ብዛዕባ ገለ መሰረታዊ ባእታታት ቅዱስ ሊጡርግያ ማለት ብዛዕባ ስርዓታትን ምልክታትን ምሳሌታትን ከነስተንትን የድልየልና እዩ። ካልኣይ ጉባኤ ቫቲካን ኣብቲ ኣገዳሲ ዕዮ ብዛዕባ ምንቅስቓስ ስርዓተ ሊጡርግያ ተመርኲሱ ኣብ ሕልና እታ ቐዳመይቲ ቤተ ክርስቲያንን ኣብ ትምህርትታት ኣበው ቤተ ክርስቲያንን ህያው ዝነበረ ሓቂ እንደገና ክንረክብ ሓጊዝና እዩ። ስርዓታት ክርስቲያናዊ ሊጡርግያ ደጋዊ ሽፋን ናይ ቅዱሳት ምስጢራትን እኽብካብ ናይ ባሕውሪ ዝግበር ጽምብላትን ዘይኮነስ እቲ መለኮታዊ ውህበት ናባና ዝበጽሓሉ ናይ ቤተ ክርስቲያን መትረብ እዩ። በዚ ምኽንያት እዚ ካልኣይ ጉባኤ ቫቲካን ነቲ ኣብ ስርዓተ ኣምልኾ ብስርዓታትን ጸሎታትን ዝፍጸም ምስጢረ እምነት ክርድኦ ይዕድመና። ስርዓት ንሊጡርግያዊ ተግባራትን ብኣዋ ኣቢሉ ድማ ንህይወትና ቅርጺ ይህቦ። ብጐይታና ኢየሱስ ክርስቶስ ኣቢልና ድማ ንህላዊ ኣምላኽ ከነስተማቕሮ ዘኽእለና መንፈሳዊ ስምዒት ይፈጥረልና። እዚ ክኸውን ዝኸኣለ ብዛዕባ ሊጡርግያ ጓኖት ወይ ተዓዘብቲ ጥራይ እንተ ኮይንና ዘይኮነስ የግዳስ ንሕግታት ኣምላኽ ብተኣዛዝነት ብምልኣት ገዛ ርእስና ብኣካልናን ኣእምሮናን ልብናን ኣባኡ ምስ እንሳተፍ እዩ። በዚ ኸምዚ በቲ ቅዱስ ዝኾነ ስርዓታት ንቓል ኣምላኽ ብምስማዕ ኣብ ምስጋናን ኣምልኾን ኣብ ሕውነታዊ ተሳትፎን ከምኡውን ኣብ ናይ ቤተ ክርስቲያን ሕብረት ኢና ተፈጢርና። ብሓደ እምነት ሓድነት ብዘለዎ ብዙሕ ገጻት እተኣከብና ጉባኤ ምዃንና ድማ ንፈልጥ ኢና። እዚ ስርዓት እዚ ብግቡእ ኣብ እተገልጸ ተኸታታሊ ኣካላዊ ምንቅስቓሳትን ጸሎትን ይጠቓልል። እዚ ኸዓ ሓደሓደ ግዜ ምስቲ ናይ ውልቀ ሰባት ሃንደበታዊ ዝኾነ ዝንባሌና ዝጋጮ ክኸውን ይኽእል እዩ። ርትዓዊ ኣተሓሳስባዊ ግን ኣብ ውሽጢ ሓደ ንቑፅ ዝኾነ መቓን ብምእታው ንሓርነት ንምቁፅጻር ኣይኮነን። ብኣንጻሩ እኳ ደኣስ እቲ ስርዓት በተኣዝዩ ተራ ዝመስል ዜማታቱ ነቲ ህውከት ዝመልኦ ንጥፈታትና ብምቁራጽ ናብቲ ኣገዳሲ ነገር እዩ ዝመርሓና። በዚ ኸምዚ ብናይ ፈርያምነት ቀመር ዘይምራሕ ካልእ ስፍሓት ዘለዎ ተግባር ከምኡውን ካልእ ናይ ግዜን ቦታን ተመክሮ ንረክብ ኢና። ኣብ ስርዓተ ኣምልኾ ሓደ ናጻ ዝኾነ ርትዓዊ ኣተሓሳስባ ኢና እንረክብ። ንልቢ ዝሓድስ ዕርፍቲ ንረክብ። ኣብ ቅድሜና መለኮታዊ ጸጋ ከም ዘሎና ድማ ኣፍልጦ ንህብ። ኣብ ሓደ መንፈስ ቅዱስ ዝነብረሉ ውህደት ድማ ምንባር ንመሃር። ሰዋስው ስርዓተ ኣምልኾ ምስቲ ንሊጡርግያ ዝግባእ ምልክታትን ምሳሌታትን እተተሓሓዘ እዩ። ኣብ ካልኣይ ጉባኤ ቫቲካን ምቕዳስ ደቂ ሰባት ብህዋሳት ብዝረአ ትእምርትታት እዩ ዝግለጽ። ምስ ነፍሲ ወከፍ እዚ ትእምርትታት እዚ ድማ ብዝሰማማዕ መንገዲ እዩ ዝፍጸም። መዝገበ ሃይማኖት ካቶሊካዊት ቤተ ክርስቲያን ንዋጋ ዝምልክታት እዚ እውን ይምርምር። ትርጉሙ ኣብ ዕዮ ፍጥረትን ኣብ ባህሊ ደቂ ሰባትን እተመስረተ እዩ። እዚ ድማ ብፍጻሜታት ብሉይ ኪዳን እተገልጸን ምሉእ ብምሉእ ኣብ ሰብኣውነትን ዕዮ ክርስቶስን እተገልጸ እዩ። ምልክት ማይ ምሳልያዊ እዩ። ካብ መበቆል ፍጥረት ክሳብ ማይ ኣሂ፣ ካብ ምስጋር ቀይሕ ባሕሪ ክሳብ ዮርዳኖስ፣ ከምኡውን ክሳብ እቲ ካብ ጎኒ ክርስቶስ ዝውሕዝ ማይ፣ እዚ ዅሉ ድማ ኣብ ሞቱን ትንሣኤኡን ምጥሓልና ዝሕብር ምስጢራዊ ምልክት እዩ። ምልክትን ምሳሌን መብዛሕትኡ ግዜ ከም ተመሳሰልቲ ቃላት ጌርና ኢና እንጥቀመሎም። ከም ሓቁ እኳ ደኣስ ሓደ ምልክት ንሓደ ሓሳብ ጥራይ ዘይኮነስ ንብምልወቲ ስርዓት ትርጉምን ስነ ምግባራዊ ስርዓታትን ከመልክት ምስ ዝኽእል ምሳሌያዊ ተግባር እዩ ዝተሓሓዝ። በዚ ኸምዚ ንኣብነት ቅዱስ ማይ ክነጽግ ንከሎና ብዛዕባ እቲ ኣብ ጥምቀት እተቐበልናዮ ውህበትን ብዛዕባ እቲ ኣብ ክርስቶስ ሓድሽ ህይወት ንምርካብ ዘለና ቈራጽነትን ከም ብሓድሽ ይለዓዓል። ካልኣይ ምልክታት ብመሰረቱ ተግባራዊ እዩ።
بقدامنت حدا تقبار كم مخانو غلق الليلن لمودن تقبارات مالت كم من بركاخ ملكت سلام اللوات ويكا زيادات قلب زحتت ناي نفس وكف كدوسات مستيرات زا مسلا مسرتاو تقبارات يوزا ملكت لعلو خلو دمام مساليتات مستي زا قموغو قساو باعتاتاتن مستوم مسؤو زراخبو سباتن بزتاحاز زخاء نايوانين سمعيت زفتر نلبن أمرون زتنكف كم ون حق اينا ناي بيتا خريستيان ركبات كم زفترن يقبر رسالي كانبا باسات فرانشسكو ابتا حاسسكو لبواتكو متبل هاوارياو ملختوم نتي رومانو غاردين زهابو مغلسي بمسمما اتقداماي علاماناي لطرقياوي سنمع بيا دك سبات كم داقم مسالي كخونو زخ الوميو كبلو غاليزوم بسرعات عملخو كنمهارن نصباقي صنبلاتنا بتنقافنت نمعقابن بزي هاوري كنكناخنون نغزار سنادما نابحق اينا مباتا مستيرات كنوفي كنفقدالنا تمكرو هياون منفساون ليتورجيا مسغبو تمهرت مباتا مستيراتن تمرت خريستوسن اتسنيه كخون اب كلهم دق سبات دما نتيمس املاخ نمرخاب كفوت مخوان زبل رتعاويات حساسبا مستيرا سغاوي نملباس نملو سبعاونت مالت نمنفسن نفسن سغام بمستافطراي كفصم كم زخل نمنققاح اتزبل صمنجيو

ክቡራትን ክቡራንን ሰማዕትና ስለመከታተልኩም ናማስግን መደባትና ብጃካ ብሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍ ኤርትራ ኣቢልኩም ክትከታተሉ ከም እትኽእሉን ከምኡውን ናይ ኢሜይል ኣድራሻና tigrino@spc.va ምዃኑ ንሕብር። ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። يتبارك يسوس كريستوس لاوليتور يسوس كريستوس